0: ቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ኢትዮጵያ በግብጽ ላይ ያቀረበችው ክስ፣
1: ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ የታዩ ነው።
0: በሲዳማና ኦሮሚያ አዋሳኝ አካባቢ በተፈጠረ ግጭት የሰዎች ህይወት ስለማለፉ፣
2: ቤቶቹ እየተቃጠሉ ነው፣ ምድቱ እየተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢ በተከሰተ ግጭት በሰውና በንብረት ላይ ጉዳት መድረሱ ተገለጸ። ኬኔዲ አባተ ነዋሪዎችንና የአካባቢውን ባለስልጣናት አነጋግሮ የሚከተለውን ዘገባ አጠናቅሯል።
3: የሲዳማ ክልል ምስራቃዊ ክፍል ከኦሮሚያ ክልል ጉጂ ዞን ጋር በሚዋሰኑበት አካባቢ ግንቦት 10 በተከሰቀሰ ግጭት በሰዎች ላይ ሞትና የአካል ጉዳት መድረሱን የአካባቢው ነዋሪዎችና የሲዳማ ክልል ኮሙኒኬሽን ቢሮ ለቢቢሲ ተናግረዋል። ግጭቱ የተነሳበት ልዩ ቦታ ጉቦ ሄማ የተባለ የሁለቱም ብሔረሰቦች አባላት የሚኖሩበት አካባቢ መሆኑን ያነጋገርናቸው ግለሰቦች ተናግረዋል። በሲዳማ ክልል ግጭቱ የተነሳበት አካባቢን የሚያዋስነው የጭሬ ወረዳ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግጭቱ ስላስከተለው ጉዳት ተከታዩን ብለዋል።
4: ቀኑ የገበያ ቀን ነበረ። ሰው ከዚህም ወገን ይሁን ከዛኛም ወገን ማንም የጠበቀ ሰው የለም ነገር ይፈጠራል ብሎ ማለት ንጹሐን ሰዎች አያውቁትም ነገር ይሁን ገበያ ነበረ። በጭሬ ወረዳ ጉቦ ሄማ የሚባል ያኛው ቀበሌ መጀመሪያ ግጭቱ የደረሰበት ቦታው ቦርደር ነው የሁለቱም ክልሎች። ያው ከዚህ በፊት ሰው አብሮ ነበር የሚኖረው ገብቷል። መደበኛ እንቅስቃሴ ሰው ከዚህ በፊት የጠበቀ ነው። በቃ ኖርማል ነው። ከዚህ በፊት ግጭቶች ይኖር ነበረ ግን መቻትን እንደሚያደርጉ አይታወቅም። ቆይቷል ከተፈጠረ እንኳን ለአመታት። እዛ ቀበሌ ላይ ብቻ የሞተው ሰው 11 ሰው ነው የሞተው። አሁ የቆሰለው በጣም አት ነው ተቃጥለዋል። የጎጆ ቤት ዘመናዊ ቤት ሁሉም ያለው በቃ መንግስትም አፋጣኝ እርምጃ አልወሰደም። ምንም አይነት የሰላም እንትኖችን የሚያስጠብቁ ሰዎችን አላከም። 7-8 ሰዓት በኋላ ምናምን ነው የተወሰኑ ፖሊሶች ምናምን ነገር የላከው። እነሱም ሌሎቹ ግን አልቀረፉም። ሰው ከሞተ በኋላ ነው ትንሽ የፌደራል ኃይሎች ከገቡ በኋላ የተወሰነ ቦታ ላይ ነው ሄደው ጉጭ ያሉት።
3: ሌላ በጭሬ ወረዳ የማሌሳ ቀበሌ ነዋሪ በበኩላቸው ግጭቱ ከአራት ቀናት በፊት የጀመረና አሁንም ያልበረደ መሆኑን ለቢቢሲ ተናግረዋል።
5: በያዙት መሳሪያ ነው ጦርነቱን የጀመሩት። እናም ከዚህ በፊትም በተለያዩ አመታት ላይ ልክ በእንዲህ አይነት ክረምት ወቅት ላይ ነው ጦርነቱ የሚጀምረው። አሁን ደግሞ ከበፊቱ ለየት ያለው የታጠቁ ኃይል እኮ ናቸው እየወጉ ያሉት። ገበያ ውስጥ ነው ጦርነቱ። ከአራት ቀን በፊት ነው የጀመረው። እስካሁን አልቆመም። እንግዲህ
3: የምን ገበያ ላይ ነው?
5: ጉቦ ሄማ። ከዛ ጀምሮ እስከ ዛሬ አልቆመም። ያው ፌደራል ፖሊስ ገብቶ ነበር በዚህ በሲዳማ ክልል በኩል ተልከው የመጡ።
3: መች ነው የገባው?
5: ከዛሬ ሶስት
3: ከሶስት ቀን በፊት
5: ከሶስት ቀን በፊት ወደ ልክ አንድ ሰዓት አካባቢ ነው ከመሽቶ ገቡት እና እዛ መነሻን ያደረጉበት ቦታ ያው ማቋቋም አልቻሉም። አልደረሱም ምሽት ላይ ስለገቡ ምናምን እና አሁን ደግሞ እነሱ ካረጋጉ በኋላ ሌላ ቦታ ነው እየተነሳ አለው። ድንበር ላይ እየሄዱ ማለት ነው።
3: ወዴት አካባቢ ተስፋፋ?
5: አሁን ቦቼሳ የሚባል ቀበሌ፣ ዲቢሳ የሚባል ኦሪሳ እና ግርጃ ዌሌ መጋዶ እንደዛ በቃ በድንበር ተስፋፍቶ ነው የተነሳው።
3: እነዚህ ቀበሌዎች እዛው ጭሬ ወረዳ ውስጥ ናቸው?
5: አይደለም፣ ጭሬ ውስጥ ያሉት ቦጬሳ፣ ኦሪሳ እና ማሌሳ፣ ጉቦ ሄማ አራቶ እና ጭሬ ወረዳ እና ግርጃ ወረዳ ውስጥ ነው። ቤቶቹ እየተቃጠሉ ነው፣ ምድቱ እየተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ምንም መግለጫ የተሰጠ መግለጫ የለም። ወይንም መከላከያ ሰራዊት ገብቶ አጋዝ ምናምን ገብቶ ማረጋጋት አልተቻለም። እንደዛ አይነት ጥረትም አልተደረገም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
3: የሲዳማ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሰኔለ ስምኦን በሰጡን ማብራሪያ በግጭቱ ሳቢያ በሁለቱም ወገን ጉዳቶች መድረሳቸውን ተናግረዋል። የፌዴራል ፖሊስ አባላት ከግንቦት 12 ጀምሮ ወደ አካባቢው ማቅናታቸውንና ግጭቱ ከዛሬ ከሰዓት ጀምሮ መቆሙን የተናገሩት ኃላፊው የሁለቱም ክልሎች ባለስልጣናት ችግሩን ለመፍታት ንግግር እያደረጉ መሆኑን አስረድተዋል።
6: አካባቢው ላይ እንግዲህ ድንበር ከመሆኑም ጋር ተያይዞ ሁለቱ ህዝቦች እና የህብረተሰቡን የሚመራው የኦሮሚያም የሲዳማም አካባቢ አስተዳደር በጋራ ባደረጉ ስምምነት መሰረት በተለይ ገበያዎች አካባቢ እና አጠቃላይ ህዝባዊ መሰባሰቦች ሲኖሩ ማንም የጦር መሳሪያ ይዞ እንዳይገኝ የሚል የጋራ ስምምነት አላቸው። በዚህ በስምምነቱ መሰረት እንግዲህ ኖሯል። እንግዲህ ከድንበር ጋር በተያዘ ጸጉረ ልውጥ ወይም ማንነቱ የማይታወቅ ሰው እዛ መሳሪያ ይዞ ህብረተሰቡን እንዳይጎዳ በሚል ይሄንን ስምምነት ይዞ ነበሩ እና እንግዲህ ግንቦት 10 ላይ በተለይ ከሰዓት አካባቢ በገበያ ቀን ነው እንግዲህ አንድ ግለሰብ ከዚህ ከስምምነት ውጪ በሆነ መልኩ የጦር መሳሪያ ይዞ ተገኘ። እንግዲህ ጦር መሳሪያ ይዞ በመገኘት ብቻ ሳይሆን ወደ ላይ መተኮሱ ነው የታየውና ይሄ ከስምምነታችን ውጪ ከየት የመጣ ነው የሚል እንግዲህ በሁለቱም ወገን መደናገጥ ነው የነበረው። የሲዳማም ገበያተኛ የነበረው ወደ ቀዬው ነው የተመለሰው በመሸሽ፣ በዛም በኦሮሚያም በኩል ያለውን በተመሳሳይ መልኩ ሸሽቶ ወደ ቤት ነው የሄደውና እንግዲህ ወደ ቤት ከተገባ በኋላ ተመሳሳይ መሳሪያ ይዘው ከዛም ከዚህም የመሰባሰብ ነገር ነው የተፈጠረው። ከዛም በኋላ እንግዲህ መታኮስ እንዳለ ተሰማ። መታኮስ ብቻ አልነበረም፣ ከሁለቱም ወገን በቀኑ ያው የሰው ህይወት እንደጠፋ ተረጋግጧል። እና እንግዲህ 10 ላይ ከሰዓት የነበረው ገበያ አካባቢ የነበረው ጉዳይ በዛ መልኩ እንግዲህ ምሽቱን በመታኮስ ታለፈ። 11 ላይም ተመሳሳይ እንግዲህ ጋብ መለስ እያደ ተመሳሳይ እንቅስቃሴና ግጭት ነው የቀጠለው እና የሲዳማም የኦሮሚያም አመራሮች እንግዲህ በጋራ ተሰባስበው ጉዳዩ ለማጣራት ሰፊ ሙከራን ያደረጉት እንግዲህ በስልክም በሌላም በአካል ተገናኝቶ ቦታው ላይ ለመድረስ ተኩሱ ስለነበረ በአካል መገኘት አልተቻለም። እስከ 11 የነበረው በአንድ ቀን ግማሽ ድረስ እንግዲህ 12 ላይ የፌደራል ፖሊስ በስፍራው ተገኝቶ አካባቢውን ከተቆጣጠረ በኋላ ጉዳዩ ጋብ ማለት ችሏል። እንግዲህ ጉዳዩ ጋብ ሲል የሁለቱም የኦሮሚያም የሲዳማም የአካባቢው አስተዳደር አመራሮች ተገናኝተው አካባቢው አመራር ብቻ ሳይሆን የክልል ማዕከልም ከሲዳማም ከኦሮሚያም ተገናኝተው ህብረተሰቡን አገናኝቶ ውይይት ተጀመረ። ተመሳሳይ የሚመስል ከዛ ከጭሪም ውጪ አሮሬሳና ሆኮ የሚባሉ የሲዳማ ወረዳዎች እና አጎራባች የኦሮሚያ አካባቢ ተመሳሳይ ምልክት ታየ። ተመሳሳይ ግጭት ማለት ነው።
7: መቼ ነው
6: እንግዲህ 12 ፌደራል ፖሊስ ገብቶ ያንን የመጀመሪያ ጭሪ አካባቢ ኮንትሮል ካደረገ በኋላ እንግዲህ በዛውም በ12ቱ ቀጥሎ አሮሬሳና ሆኮ የሚባሉ አካባቢዎች ምልክት ታየ። ተመሳሳይ ማለት ነው። ውይይት ተደርጎ ጉዳዩ መስከኑን ከተረጋገጠ በኋላ እንግዲህ 13 ላይ ከጭሪ ውጭ ባለው አሮሬሳ ሆኮ አካባቢ አንድ ግለሰብ በሲዳማ በኩልም መሞቱ ተረጋገጠ። በዛም መልኩ እንግዲህ የሰው ህይወት ጠፍቷል። ዛሬ ኮምፕሊትሊ ሰላማዊ አካባቢ ተፈጥሯል እና በተለይ ጠዋት በነበረው ሴሽን የሁለቱም ክልል የክልልም ማዕከል የዞኖች እና የወረዳ አመራሮች ተሰባስበው ይሄ ጉዳይ እንዴት ተከሰተ፣ ምንድን ነው ምክንያቱ፣ ምን አይነት ጉዳት ደረሰ፣ ምን ያህል ሰው ህይወት ጠፋ የሚለውን ጉዳይ ሰፊ ምክክር ለማድረግ እና በቀጣይነት ይህን ጉዳይ በልባት ሙሉ እልባት ለመስጠት የጋራ እቅድ አውጥቶ ነው ከምሳ በፊት የተለያዩት።
7: እስካሁን ባለው ግን ስለሞቱ ሰዎች መጠን የሚታወቅ ነገር አለ?
6: ይሄ ማጣራትን ይጠይቃል። እንግዲህ ምን ያህል ሰው ምን ያህል ንብረት የሚለው ነገር እስካሁን ማጣራትን ይጠይቃል። ኤግዛክት ቁጥሩ አሁን መንገር የሚቻል አይመስለኝም። ግን ሁለቱም የኦሮሚያም የሲዳማ አመራሮች እቅድ ስላወጡ በቀጣይ በአጭር በሁለት ሶስት ቀናት ውስጥ ዝርዝር ነገር ለመላው ማህበረሰብ መረጃ ለሚጠብቀው አካል መስጠት የሚቻል ነው የሚሆነው እና አሁን ግን የጠፋው ንብረትና የሰው ህይወት ቁጥር መናገር የሚቻል አይመስለኝም።
0: በጉዳዩ ላይ ከኦሮሚያ ክልል በኩል የነዋሪዎችንና የክልሉን መንግስታት ኃላፊዎች ለማግኘት ያደረግናቸው ሙከራዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ኢትዮጵያ ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ከሰሰች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ እንቅስቃሴዎች እየታዩ መሆናቸውን ተናግረዋል።
8: ኢትዮጵያ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋሟን ስታራምድ ቆይታለች። በግብጽ በቀጣናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው።
0: ኢትዮጵያ ባለፉት ጥቂት ዓመታት የባህር በር የማግኘት አጀንዳዋን በይፋ እያራመደች ነው። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ ይችላል የሚል ስጋትም ፈጥሯል። በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽም ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። አምባሳደር ነቢያትም የግብጽ ትንኮሳ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል።
8: ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። የተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው።
0: ቃል አቀባዩ ይህን ያሉት ባለፈው ሳምንት ግብጽና ኤርትራ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መጥቀሳቸውም አይዘነጋም። አምባሳደር ነቢያት ዛሬ በሰጡት መግለጫ በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይም አንስተዋል። በሳውዲ ሞትን ጨምሮ የተለያየ ፍርድ ተላልፎባቸው እስር ቤት ውስጥ የሚገኙ ኢትዮጵያውያን ጉዳይ መፍትሄ ለመስጠት ጥረት እየተደረገ መሆኑን አምባሳደሩ ተናግረዋል።
8: እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብያለም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው።
0: አምባሳደር ነቢያት በደቡብ አፍሪካ በዜጎች ላይ እየደረሰ ያለውን ጥቃት ለማጥናትም በቅርቡ አንድ ቡድን ወደ አገሪቷ እንደሚያቀና ገልጸዋል። አድማጮች፣ አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
9: የኦክስፎርድ ተመራማሪዎች በወራት ውስጥ ዝግጁ የሚሆን አዲስ የኢቦላ ክትባት እየሰሩ መሆኑን ተናገሩ። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ በተከሰተው የኢቦላ ወረርሽኝ 177 ሰዎች ሲሞቱ በበሽታው የተጠረጠሩ ሰዎች ቁጥር ደግሞ 750 ደርሷል። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። በሚቀጥለው ሳምንት ሊካሄድ የነበረው የህንድ አፍሪካ ጉባኤ በዲአርሲ እና ኡጋንዳ በተከሰተው የኢቦላ ቫይረስ ቀውስ ምክንያት መራዘሙ ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። ሚኒስትሩ ማርኮ ሩቢዮ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ጋር ወሳኙን የባህር መተላለፊያ መልሶ ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ዘግቧል። በሌላ በኩል አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናግረዋል። የካናዳዋ አልበርት ግዛት የአገሪቱ አካል ሆና በመቀጠል

0: ካድሬዎች እየደረገብኝ ነበር። ይህን ትልሽ አንደኛው የኔ አጋር የሆኑ እኔን የሚያግዙ በወጣቱ ዘንድ ከፍተኛ ተሰሚነት ያላቸው ወጣቶችን በማሰር እኔን ብቻዬ በማስቀረት ነው የተጀመረው። እስካሁን በሰው እንዲሸሸኝ ፈርቶ እንዲሸሸኝ የማድረግ ስራ ነው የተሰራው። ምክንያቱም ከፍተኛ ተሰሚነት ያላቸው ዝም ብሎ ያስሯቸዋል ተብሎ ማይታሰቡ ወጣቶች የኔ ደጋፊ የሆኑ ወጣቶችን አስረዋል የዛሬ ሁለት ወር። ሁለተኛው ከፍተኛ የሆነ ስም ማጥፋት ዘመቻ፣ ተአማኒነቴን የማሳጣት ዘመቻ፣ ስሜን የማጉደፍ፣ ሐሰተኛ መረጃ የመንዛት እነዚህ ነገሮች እያከናወነ ነበረ። ሌሎች በርካቶች ፌክ አካውንቶች አሉ። ያው እነሱን ለማወቅ አስቸጋሪ ስለሆነ እንዲህ ነው ማለት አልችልም። ግን ይህን ግለሰብ ስም ጠቅሼ ፌክ አካውንቶችንም ጠቅሼ በራሱ አካውንት የሚያደርገውን ስክሪንሻቶችን ፕሪንት አድርጌ አያይዝ 25 ገጽ ለድሬዳዋ ፖሊስ፣ ለፌዴራል ፖሊስ ምስራቅ ወንጀል ክላስተር ድሬዳዋ ላለው ለፌዴራል ፖሊስ፣ ለአቃቤ ሕግ ድረስ ድሬዳዋ ላለ የፌዴራል አቃቤ ሕግ ድረስ አቅርቤያለሁ።
1: ይሁን እንጂ አጥጋቢና አፋጣኝ ምላሽ አለማግኘታቸውን ገልጸዋል።
0: ለእነዚህ እንትኖች ምላሽ አልተሰጠኝም። ይህን ደግሞ ለምርጫ ቦርድ ለድሬዳዋ ላለው አቀረብኩኝ። ከዛ በኋላ አዲስ አበባ በአካል በመገኘት ጭምር ለኢትዮጵያ ብሔራዊ ምርጫ ቦርድ አዲስ አበባ ፍላሚንጎ ተቀይቼ ደብዳቤ አስገባሁኝ። ነገር ግን ለአንድ ወር ምርጫ ቦርድን ምላሽ ሊሰጠኝ አልቻለም። ላስት ዊክ ላይ ደብዳቤ ጻፉ ለድሬዳዋ ፖሊስና ለፌዴራል ፖሊስ። ስለዚህ ድሬዳዋ ፖሊስና ፌዴራል ፖሊስ ደግሞ የመለሰው ምላሽ አሳማኝ አይደለም። ምርጫ ቦርድ አሁን እነሱን ምላሽ አያይዞ ይህን መልሰውልኛል። ስለዚህ ተከታትዬ ውጤቱን እስከመጨረሻው አሳውቀሃለሁ ብሎ ደብዳቤ ሰጠኝ። መቼ ነው ተከታትሎ የሚያሳውቀኝ? ይሄ እኮ የምርጫ ጉዳይ ነው፣ ታይም ሴንሴቲቭ ነው፣ ውጤቱ ላይ ከፍተኛ ተጽዕኖ የሚያሳድር ነው። ስሜን የሚያጠፋ ሐሰተኛ መረጃ የሚነዛን ግለሰብ እንዴት እንደዚህ አይነት መልስ ይሰጣችሁ? ዝም ብላችሁ ለእኔ በቃ እንዲህ ነው ብላችሁ ለእኔ ይሄ እኮ በቃ ደብዳቤ ጻፋችሁ እንዲባል ነው የጻፋችሁልኝ እንጂ ምንም ነገር እያደረጋችሁልኝ አልጠቀማችሁኝም። ስለዚህ ይሄን ነገር አሳውቁኝ ብዬ ሶስት ቀን ሰጠኋቸው። ድጋሚ ደብዳቤ ጽፌ የላቸው ማለት ነው። ከዛ በኋላ እስከ ዛሬ ነበር የሰጠኋቸው ዴድላይን። እስከ ዛሬ ድረስ ምንም አይነት ምላሽ ስላልሰጡኝ መልቀቂያውን እንግዲህ ጽፌ አስገብቼላቸዋለሁ።
1: ዶክተር ሀብታሙ ባቀረቡት ክስ ላይ ያነጋገርናቸው የድሬዳዋ ከተማ አስተዳደር ፖሊስ የህዝብ ግንኙነት ተወካይ ኃላፊ ሳጅን መሐመድ አብደላ አጭር ምላሽ ሰጥተዋል።
2: አጠቃላይ አንደኛ ተቋም ከምርጫ ጋር ታይዞ አንድም የታሰረ አንድም ምርመራ እንኳን የተጠየቀ ማንም ሰው የለም። ምርጫው ፍትሃዊ ታማኝነት እንዲሆን ፖሊስ በገለልተኝነት ህገ መንግስቱን ስርዓት በጠበቀ መንገድ ስራዎች እያከናወነ ይገኛል። ድሬዳዋ ፖሊስ እሱ ታሰሩ ብሎ የዘረዘራቸው ሰዎች አሉ። እነሱ ደግሞ ፐርሰናሊ በፈጸሙት ወንጀል ኬዝ ነው የታሰሩት እንጂ ምንም ከምርጫ ጋር የሚያዝ ጉዳይ አይደለም።
1: የምርጫ ቦርድ ምላሽ ለማካተት ያደረግነው ጥረት አልተሳካም። ዶክተር ሀብታሙ በዚህ ሳምንት ከምርጫው ራሳቸውን ማግለላቸውን በይፋ ያሳወቁ ሁለተኛው ግለሰብ ናቸው። ከቀናት በፊት ትብብር ለኢትዮጵያ የተባለውን የፓርቲዎች ጥምረት በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል አንድ ለህዝብ ተወካዮች ምክር ቤት ለመወዳደር እጩ ሆነው ቀርበው የነበሩት አቶ ይስሐቅ ወልዳይ አስቻይ ሁኔታ የለም ሲሉ ራሳቸውን ከምርጫው ማግለላቸውን ገልጸዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን።

ያለንበት ቤታችን ቅድስት ድንግል ማርያም ቤተክርስቲያን ነው። ምንድን ነው እንግዲህ ጌታችን ኢየሱስ ክርስቶስ በወንጌሉ ላይ የመጨረሻው ሰዓት